0: ስብሩ ዝኩፈል ላርፈ ልኡስኩ ፈልቲዮ ራክብረ ፍርንቱ ሰላሙ ዓለይኩም ወረህመቱላሂ ተዓላ ወበረካቱ ውሰቱ ስሮ ውሱ ክርንቱ ረክሞሚ ኣንተ ፍላ ፕረስክረም ዶንጌር ሱዱና ማነ እንዲሮ ፈረስክራይ ተገድግኪን ቡድንጃሪ ኮንድዋ ንግዱ ኣለን ክርቱ ሰ ፈረስክረም ዶ ተገንደንኝ ማሶዳ ሊፈዘን ስብሩ ዝኩፈል ላርፈ ልኡስኩ ፈልቲዮ ራክ ተፈርትለን እንዲያ ዊን ስብሩ ላር ስብሩ ፈልዮ እንዲ ስብሩ ላራክ ሬድዮ ና ድብዶ ኤርለን ያን እንዲያ ሮኮሮ ድብኝናሮ ፕራስክሮን ደን እንዳኒ ክላሚታ ስኩ ስኩን ኡፕላንዚ ኢላ አሰላሙ አለይኩም
1: አለይኩም ሰላም አብዱጃኒ ከንዱዋ
0: እንዱማና ጅራን ቦ
1: ሰረራ አባከር የሪ ማንጉሬ ስለማና ጅን ዘሚ ባክ ማጃ ፋማ
0: አባ አባከር የሪ እናንዶ ክሊዋ ያ
1: ስለላ ማሪባ
0: ፕራስክሮን ዳሙ
1: ግራዘራ ዲብራ ሐወሊ ለይ ብለማ ምለጊዮ ዶክተር ከዲንቻ አዲና ያጂ ክሊኒክ ባል ባንጉራ ካሌሪ ሳይለክ ታሪክ ከሊና ያጂ ክንያክ አንቻቻ ባለ ማይካሙ ባመን በኒ ሳለን ግረ ቃርኤ ሳይለክ ታሪክ አድመና ላስዘረ ባብ ክሪያንቲ
0: ፈስከኛ ነኝ ሮባ ቡካኒማ ንኝ ዘም ያክ ሮሮክትዘና አላት መንገሉ ተዋላን አከረን ሰራሮ ፕሮስክራም ደኒ ንኝ ሄርማም ሱድራ ቦኖም ሊፈትነስ ወሮ አሚ ኛ ፈረስ ከም አንዲዋኒ ሚያ ዳጂ ካምቲ ጋብሰናይ ተሙ ፈረስ ከም ቢላንስ እንደንገን ተስተራፍሰን ስብሩ ስኩፈል አርፈል ስኩፈል ቲዮ አራክ አው ስብሩ ላር ስብሩ ፈል ኡ ዲዮ ኢንዲስ ላር አራክ ዲዮ